ይሻል መኖር አልሻ ለስራዬ ቀን ስራ ልቆፍር ልሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ እንዳይሻሽ መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሆን እቆጣጠራለሁ ለማንን ትደላ

አራዊት ይደሰታሉ ምን አዳምቶሽ በስሜት ኑሪሊ ሙዚቃ ያላንቺ ማናለኝ አንጎራ ኩራለሁ ሲከፋኝ ሲደላኝ